አጨናፊ በሆንኩ ከዚያ ሁሉ ሰው አጨናፊ በሆንኩ ከዚያ ሁሉ ሰው አጨናፊ በሆንኩ ከዚያ ሁሉ ሰው አጨናፊ በሆንኩ ከዚያ ሁሉ ሰው